0: anu inchalo na gukin ikwa nshigel sachon inchalo in chirish li rujogich kulbas no se leira chos chirish li kas chikeke se na balik as shinkesin ben bart tintabre qah chogin chikoshlak
1: አንድ ቱሚሽ አቶኒ አጃኸዋል ሸጨካክሪስ ሸማል ኡላኢን በነቁሲላል እንተ አቀተቋ ጨክን ተካክሪ ብሩ ባስቲክ ጭቲንታው ቱሚናን
0: ብሩ ንቃን ለንቃቲን ያገ ንቅታ ቢናተን አሽከበረ ቀህ ብሩ ቾግንጂ ቀውሽላክ ቱኪናኢን ፐስ ንቃናው ቀሩታ ታጂ ባያክ ሩቂን ዲንተ አንኪል ማስራን ጮል ችሪሽሊ ጆኪን ኮላ ማራን ቻል ንኪን ኩሽላ ክሪኪናን ፐስ ካጂያ ዲካስ ፖርኪ ማርና ኳን ንኬ ኳን ንኬ ካምሲ ሩኪ ዲካስ ኦካን ሃናን ሽንቻስ ያላገ
1: ሳ ኦተ ቱሚና ታተሽ ካምሲ ብሬ ካሉተሽ ባዶክ ንቃራ ነቋ ቀሪ ጆካች ቁልባል